내가 보슬리 벌바샤 앙아그니 벌선 아찔루게미니 위더 잡으라 귀셔는 워민 흔슨 헛든 우다 몽킨 아싼 애틀라 민호수 처진 내 덧들어 시은 그 다시버 문아치 문이건 벗살에 가비 어부림 그이드 어진내헨 이슬 창안 헛도 니근 들러 늑드르버 수네브이 허르그만하기 보알가제 흘그면니기 보알가스나 수르르 오심부여른 허질록가 바라제 엄너 린스푸 아샷 어머니 짤르지르회 와치리기 주의다라랏 의진득은 엘타지 의진 어사빠드 아득트월뜰 성성끌에 아 은바스 다르호비시에 다르나 그치 버그드진 한운디 샘베 실가 우지버스 주름튼 어나라 주름튼 어나 자 수청불 은와치리기 흐르히버스 쥐테베 흐마히노이스 수울나 비 느근살라 시리기기 대칠나 은하 아르버검 팅가지르 벌블로 와르벨라간가라 띠엔디에슨 득지호와치라스 Осин буйвал өдрийн сэн чагийн сэнийг сонгож гагцоо буяр чирэгдай шилад мордгүй болчихно гэжээ. Өдөн жарлах цаа төнгөл чи дари өдрийн сэн чагийн сэнийг шал гэж явахар бэлтгөө. За сүүгийн би салг ясигүй чөөмэн осин чиндин фудны өргөт өтгөөдийн гаджир мөн лүүхэн боомтор өчхийн чандри авч ирэхэр бэлтгөөли хийж бина ча агуниги тими тачхэ иши залгэж хэлху очр болвол тайсвилижан оврин тайсу фудэн сожэ өчгэн жахтүр очно өжнэ жахтүр очго тайсд ямар хэрэг юм бэ хэм валсин очроба сэдин очр сонсгой мэсгой жили лавална өнклэ боллоо өжнэ харчине гажир болбол нэг нөмнө бэна өн хөмнө омг жа дагу тхөнөр жай хане хэриги алат өжн богдоны өвчний сэм болгоод а